ጤና ይስጥልኝ አድማጮቻችን፣ እንደምን አደራችሁ? ይህ የዋልያ ራዲዮ ድምጽ ነው። የዋልያ ራዲዮ በየሳምንቱ ቅዳሜ ከ10 እስከ 11 ሰዓት ድረስ በፍራይስ ራዲዮ ሽቱትጋርት ስር በ99.2 ሜጋሃርስ ኤፍኤም እና በካብል ደግሞ ለምታዳምጡት 102.1 ሜጋሃርስ ለሽቱትጋርትና አካባቢው በአማርኛ ቋንቋ የሚያሰራጨውን ፕሮግራሙን ጀመረ። ሐሳባችሁን ለአድማጮቻችን ለማካፈል ለምትሹ ግለሰቦች የስልክ ቁጥራችን 0711 640044 ነው። መልካም ቆይታ።

ጤና ይስጥልን አድማጮቻችን፣ እንደምን አረፈዳችሁ። የከዋልያ ሬዲዮ ኢትዮጵያ ድምጽ ጋር በአማርኛ ቋንቋ ከ10 ሰዓት እስከ 11 ሰዓት እየተጋጀ የሚቀርብላችሁ ሳምንታዊ ፕሮግራማችን ነው። እንግዲህ ዛሬ እለቱ በፈረንጆች አቆጣጠር ሜይ 16 2026 ሲሆን እንደኛ ደግሞ ግንቦት 8 2018 ዓመተ ምህረት ነው። እንግዲህ ዛሬ ከዚህ ከስቱዲዮ ማስተናገዳችሁ እኔ ደሳለኝ አየለ ሲሆን በተለመደው መልኩ መስመር ላይ ወንድሜ ተስፋዬ ማሞ አብሮኛል። እንግዲህ እናንተም ደግሞ ተከታታዮቻችን እንደተለመደው በስልክ ቁጥራችን 0711-64-00-444 ለመደወል እንዲሁ ሀሳባችሁንና አስተያየታችሁን እንድታካፍሉን ድሎና መቻቻለን። መልካም ጊዜ፣ መልካም ቆይታ።

ሰው በድጋሜ ሮጭታችን እንደምን አረፈዳችሁ እንደምን ዋላችሁ። እንግዲህ ዛሬም እንደተለመደው የተለያዩ ሙዚቃዎችን ለመዝናኛችሁ የሚሆኑና እንዲሁም በአንድ ወቅታዊ ጉዳይ ላይ እንዲሁ ሀሳባችን እና አስተያየቶቻችን እናቀርባለን። እናንተም ብትሳተፉበት መልካም ይሆናል የሚለውን በዚህ እንደገና ደግሜ ማሳሰብ ፈልጋለሁ። መልካም ቆይታ።

እሺ አድማጮቻችን፣ ሙዚቃውን ለጊዜው እዚህ ጋር ቆም እናደርጋለን እና ከኔ ጋር በጉዳይ ላይ እንነጋገራለን ለጊዜው። እሺ ለዛሬ የመረጥኩላችሁ እንግዲህ እንታ ናስታውሳችሁም ሳንነጋገርበትም ማለፍ ስለሌለብን የ 2018 አጠቃላይ ምርጫ ጉዳይ ነው። ያው በሀገራችን በዚህ በ2018 ይቀርታ ግንቦት 24 ላይ ምርጫ ይደረጋል። እና እንግዲህ ምርጫ ለእንግዲህ ለኛ ለሀገራችን ብዙ አዲስ ነገር አይደለም። ከንጉሱ ጊዜ ጀምሮ በተለይም ደግሞ 1953 መምረጥ እንደሚቻል የሚደነግገው አዋጅና ፈቃድ ከንጉሱ ከተገኘ ጀምሮ ምርጫ በሀገራችን ለተለያየ ጊዜዎች በተለያየ ጊዜዎች ተደርገዋል። በርግጥ መጀመሪያዎቹ እንዳልነው በንጉሱ ጊዜ የነበሩት ምርጫዎች ያው ፓርቲ አልባ ናቸው። ፓርቲ የለም፣ ግን ህዝቡ በየአካባቢው በየ ክፍለ ሀገሩ የራሱን ወኪሎች እየመረጠ ወደዚህ ወደ ፓርላማው በማግባት በፓርላማ አባላት በኩል እንደሚወከል ነው የምናስታውሰው። እንግዲህ እንደዚህ አይነት ምርጫዎች ከ1957 ጀምሮ እንዲሁ በየአራት ዓመቱ እየተደረጉ የመጨረሻው ምርጫ 1973 ላይ የፓርላማ አባላት ማለት ነው ተደርጎ እንደነበር እናስታውሳለን። ነገር ግን ይሄ ምርጫ ያው በአመቱ የንጉሱ ስርዓት በመቀየሩና በመለወጡ ያው ከአመት በላይ ሳያገለግሉ ተመራጮቹ ፓርላማው ተበትኗል ማለት ነው። እንግዲህ ከዛ በኋላ በ ደርግ ዘመን ምርጫ ተደረገም ወይም ተደርጎ አያቅም። በርግጥ በመጨረሻዎቹ ጊዜያች ላይ ወይም የኢትዮጵያን ኢሂትሪን ምስረታ መሆኑን አስመልክቶም ከዛ በኋላ እንዲሁ ምርጫዎች ምርጫ ለማድረግ የተሞከረበት ሁኔታ እንዳለ ሁሉም ከየአካባቢ መረጠ በብሔራዊ ሾንጎ እንዲወከሉ የሚያደርግ አይነት ምርጫ እንደነበረ እናውቃለን። ከዛ ውጭ ግን እንግዲህ ይሄኛውን የያዝነውን የምርጫ ወቅት ብናየው እሱ አሁን ለሰባተኛ ጊዜ የሚደረግ አጠቃላይ ምርጫ ነው። በዚህ ምርጫ የህዝብ ተወካዮች እና የክልል ምክር ቤት አባላት ምርጫ ነው የሚደረገው። በጣም ታላቅ ምርጫ ነው። ለዚህ እንግዲህ የምርጫው ጊዜ እስኪያልቅ ድረስ ለሚቀጥሉት ጊዜያት ሀገሪቱን የሚያስተዳድሩ የሚመሩ ሰዎች የሚገኙበት ወይም የሚመረጡበት ወቅት ስለሆነ ያው በምርጫው እንዲደረግ ያው ከፍተኛ ቅስቀሳ እና እንቅስቃሴ እየተደረገ እንደሆነ ያው የተከታተልን ነው። እንግዲህ ይህን አስመልክቶ እኔ በተለይ ደግሞ የዚህ የኢትዮጵያ ብሔራዊ ምርጫ ቦርድ ያወጣቸውን አንዳንድ ዶክመንቶች ለማየት ሞክሬያለሁ። በተለይ ደግሞ ይሄ ጠቅላላ ምርጫው የሚካሄድባቸውን ክልሎችን ስም ዝርዝር አውጥቷል። ወደ 13 የሚደርሱ ናቸው። ሁለት ከተሞች ናቸው፣ ሌሎቹ ክልል ናቸው። ማለት አዲስ አበባ ከተማና የድሬዳዋ ከተማ እነሱ ከተማ፣ ሌሎቹ ግን ያው የአከፋፈሉ ጉዳይ በክልል ስለሆነ የአፋር ክልል፣ ቤንሻንጉል፣ ጋምቤላ፣ ሐረር፣ ኦሮሚያ፣ አማራ፣ ሶማሌ፣ ሲዳማ እንደዚህ እያለ እነዚህን ክልሎች በ13 አድርጓቸዋል። እንግዲህ ከዚህ ውጭ በተለይ ደግሞ እኔ ትንሽ ሳሳይ ትንሽ የተገረምኩት ነገር ይሄ ፕሮግራም ከወጣ በጣም የቆየ ፕሮግራም ነው። ነገር ግን የትግራይ ክልል የለበትም። ትግራይ ክልል
ራሱን ከ ምርጫውም ሆነ ከማንኛውም የገሪቱ እንቅስቃሴ አግልሎ አሁን ከዛሬ 6-7 ዓመት በፊት የተመረጠው ምክር ቤት ስልጣን የያዘው በቅርብ ነው። ነገር ግን ይሄ ዶክመንት በወጣ ጊዜ የትግራይ ክልል አለመካለሉ ትንሽ ገርሞኛል። እንግዲህ ከዚህ ጋራ ተያይዞ ያው የምርጫ ቦርዱ ብሔራዊ ምርጫ ቦርድ የሚባል ምን ቁሳቁሶችን ለምርጫ የሚያስፈልጉትን ምርጫ ሳጥንም ቢሆን ድምጽ መስጫ ወረቀቶችን መታወቂያዎችን እነዚህን ሁሉ ያው ከፋፍሎ እንደጨረሰ ነው። እንግዲህ የሚወጡት መግለጫዎችም ወይም ምናየው እንቅስቃሴ ሁሉ ወደዛ እንደሚወስደውና እንግዲህ የምርጫውን በተመለከተ እንግዲህ በተለይ በዚህ 2018 የዚሁ ዶክመንት ላይ የምርጫ ክልሎችንም እንዲሁ በአድራሻ ዘርዝሮ አስቀምጧቸዋል። እና በአድራሻዎቹ ወደ እነዚህን ቅድም ያላቸውን 13 ክልሎችና ከተሞች ወደ 626 የምርጫ አድራሻዎች አሉኝ ብሎ ቦታቸውን በዝርዝርም ባይሆን ያው ትንሽ በጥቅለል ባለመልኩ አቅርቦታል። እና በዚህ ምርጫ ላይ አለው መንግስት ጀምሮ 48 በላይ ፓርቲዎች ከፈላሉ የሚል ሪፖርት ነው። ከ45 በላይ ፓርቲዎች ተሳታፊ ይሆናሉ የሚል እንግዲህ ሪፖርት ነው ያለው። እንግዲህ ይሄ ምርጫ ሰኞ ግንቦት 24 ቀን ይካሄዳል። እና እንግዲህ ያው በስራ ቀን ነው የሚደረገው። ይሄም ራሱ ትንሽ ንጋጋሪና መልካም አይደለም። ለምን ከዚህ ከምርጫን ጋር ተያይዞ የሚደረጉ ጫናና አንዳንድ ግዳሮቶች አሉ እና ለዛ ያጋልጣል። ሳሌ ሰራተኛውን ስራ ትተህ ወይም ስራ ከመጣህ በኋላ ወደ ምርጫ ጣቢያ ሄድ፣ ተማሪውንም ሰራተኛውንም እንዲሁ ሁሉ ነጋዴውንም ቢሆን ሱቁን ከከፈተ በኋላ መጀመሪያ ወደ ምርጫ ሄድ እንዲህ ብሎ ለተጽዕኖ ለማድረግ የሚመች ስለሆነ የስራ ቀን መሆኑ ትንሽ መልካም አይደለም። እንግዲህ ከዚህ ከጫናዎቹ ጋር ተያይዞ ነው ይሄ የሚነሳው ወይም የሚታወሰው። እንግዲህ ጫናውን በእለቱ እንግዲህ በስራ ቀን ከመደሩ ጋር ከሱ ውጭ ከሱም በፊት ያሉት በዚህ በምርጫ ምዝገባ እና የምርጫ ካርድ እደላ አወሳሰት ላይ ሁሉ አንዳንድ የተስተዋሉ እንደዚሁ እንትኖች ጫናዎች አሉ። ለምን ምርጫ በመሰረቱ ሰላማዊ፣ ፍትሃዊ፣ ነፃ ነው መሆን ያለበት። ነገር ግን ብዙዎቹን ለመከታተል እንደሞከር ነው በግልም በጽሁፉም ያሉት እውነቶች የሚያመለክቱት የምርጫውን ሰላማዊ፣ ፍትሃዊና ነፃነት ለማረጋገጥ ትንሽ አስቸጋሪ በሚሆን ሁኔታ ካርድ ደላዎች በተለይ በአዲስ አበባ ከተማ ነዋሪዎችም ላልሆኑ ሁሉ ዝም ብሎ ቀላሉ እየተሰጠና እየታደለ እንደሆነ ለመገንዘብ ተችሏል። ሌላው እንግዲህ ሌላው ትልቁ ተግዳሮት ሊሆን የሚችለው የዚህ ሁለት ሳምንት በኋላ ለሚደረገው ምርጫ ያው በሀገሪቱ ያለው የሰላም እጥረትና እጦት ነው። በተለይ ይህንን ተያይዞ ምርጫ ቦርድ አንዳንድ ቦታዎች ላይ ምርጫ ቁሳቁሶችን ለማድረስ እነሱን

ዳሮት ነው። እዚህ ላይ ደግሞ አንዳንድ ገና ድርጅቶች እንዳውም ራሳቸውንም በመግለጫ መግለጥ ስለ ምርጫው የሰጡት አስተያየት አለ። መጋቢት 6 ቀን 2018 ዓመተ ምህረት ለምሳሌ ፋኖ ባወጣው መግለጫ ላይ በዚህ ምርጫ ላይ የሚሳተፍ ግለሰብ ሆነ ድርጅት ወይም ሌላ ተቋም እንደ አማራ ህዝብ ጠላት አድርጌ ቆጥረዋለሁ የሚል መግለጫ ስለዋጣ እንግዲህ በዛም ክልል ከእንግዲህ መንግስት ከሚቆጣጠረው አካባቢ ማነስ ጋር ተያይዞ እንደገና ይሄ መግለጫ ሲመጣ በቁጥጥሩ ስር ያሉትን ከተሞችና አካባቢዎች ላይ ሁሉ ምርጫ ለማድረግ ትንሽ የሚያስቸግር ይሆናል የሚል ሀሳብ አለ። እንግዲህ ለማንኛውም ብዙ ቀን አልቀረንም። ሁለት ሳምንት ውስጥ ወይም ግንቦት 24 ይደረጋል። እንግዲህ የተደረገ በኋላ ደግሞ የምናገኘውን ወይም የመጣውን ውጤት እንዲሁ እናሳውቃችኋለን። ለማንኛውም መልካም

0: ችን የሚወቅ ሰው
1: ካለችን ወቀና ልስኑ መከፈተ ከፊላል እያለን
2: አሻል መጥቻችን የተከታተላችሁ ያለው ሳምታዊ የባሌ ሬዲዮ ፕሮግራማችን ነው። እንግዲህ አሁን እንደላለት ግትግዜ በ0711 64 0044444 ላይ በመደወል አሳባችሁን ወይም መልእክታችሁን ማቅረብ ትችላላችሁ። መልካም ቆይ።

Να σάμε στο chatten, αυτή η αφεντεγμό και αντέντς αφλά εν κοντζούκ αυτό να μπελάτσο αλλό, δράσιο καμπέρι Μικέλ, ανάτσο, για κνίγου βέτ, μιλόγνω. Κασού λάι, σουπζούρου σώτσιν εννά, δάντι θέατρ, τσότσιν χουλού, γιάζε, μελκάμ, τσάφνω. Εργέτ μενμ κονκοί τελεβιόνμ, μάχονμ, δεκανά, βιτσού τσάτσιούχν, ሌላ በድጋሚ ታትሞ ቀርቧልና ዶሚኒ አሁን ይሄ ማነበብ ወለት ለተኛ ጊዜ ያ ታተመው ነው እና የ ማነብላችሁ ረስ የርስ የሀብት ትይቲላ በግጥም መልክ ነው ብዙ ብርና ህል በጭነት ያያዙ ሁለት አጋሰሶች ባንድነት ይጓዙ በሩን የተጫነው ጓደኛ ሆን አለው እንዴት አንተን ከኔ እኩል አስተካክለው አብረን ይአብረን የነዱን እኩል እንሂድ እኔ ተከብሬ በጣም በወደድ አዳራ ሰጥቶኝ ብር ጭነውኛል አንተ ግን ያነሰ ካንተ ግን ያነሰ ምን ፍጡር ይገኛል እሱም እነሱም አቆት መሆንህን ታናሽ አድርገው ቀሩ እህል አመላላሽ መራመድህ ቀርቶ እኩል ከኔ ጋር መስራት ይገባሃል የስልጣኔ ስራ ይልቅ ያልተቀጣ ባለጌን አትምሰል ወደ ኋላ ቀርተህ እኔን ተከተል እያለ በንቀት ሲናገር በትቤት ሁለት ሌቦች ወጥተው ከያደፈጡበት እህሉን ተውና ብሩን ሲፈልጉ በዱላ ደብድበው ወጭቤ ይወጉ ብር የተጫነውን አጋሰሱን ገድለው ወሰዱት ይባላል ብሩን ተከፋፍለው አስተውልህ የው አንባቢ መሆኑን ትምህርት የዚህን ምሳሌ ምስጢሩን ተመልከት ከብር ያለው ብሎ ሰውም እንዳይቆራ በገንዘብም እንዲህ አለበት መከራ ብሎ እንግዲህ መልካም ትምህርታቸውን ተላልፈውልናል መልካም ቆይታ ይኩል ተወሰኑ ሙዚቃዎችን መዝናኛችሁ እንዲሆኑ አሁንም አሉ ከሱ በፊት ምናልባት ሳሪና ነገ ወደዚህ ወደ ስቱትጋርት ከተማ ብቅ የምትሉ ያ ከፍተኛ የትራንስፖርት ጭናነቅ ወይስ መጣበብ አልዛም መቋረጥ ሁሉ ስላለ እንግዲህ ጥንቃቄ አድርጋችሁ ትንቀሳቀሱ ነው በተለይ ነገ ሹትጋርት ላፍ ስላለ ያው ሩጫ ማራቶን አለ በየአመቱ የሚደረገው ነገር ነው እዚህ ሹትጋርቱ ስለዚህ በዛም ምክንያት ብዙ መንገዶች ሯጮቹም ያልፉባቸውና ወደዛም ያመጡት ሁሉ ስለሚዘጉ የመኪና ብቻ ሳይሆን የኡባን መስመሮቹም ሁሉ መቋረጥና ዘጌትም ሳይሆን መቅረትም አለ ስለዚህ ከመውጣታችሁ በፊት ዛሬ ነገም ወደ ከተማ ከመውጣታችሁ በፊት በደንብ ራሳችሁን ኢንፎርም እንድታረጉ ለማስተዋስ ነው መልካም ቆይታ

ሰላምቻችን አሁንም እየተከታተላችሁት ያለው ሰምተ ፕሮግራማችን ነው። እንግዲህ እኔ እንደምንሽ ሀሳብ ሳቀርብላችሁ ስለ ምርጫው እየተስቀዳደማችሁ እንደምትደውሉ ተጠብቄ ነበረ። ነገር ግን እስካሁን ምንም የተደወለ ነገር የለም። ነገር ግን ይህን ያህልም በምርጫው ለላቅም ተስፋ መቁረጥም ሆነ ይህን ያልችን ትልኝነት መሳየት የሚያስፈልግ አይመስለኝም። ለምን በመጮቹ የሚቀጥሉትን አራትና አምስት ዓመታት እኮ የሀገሪቱን የህዝባዊ የእኛንም ሁሉ ድል የሚወስን ነገር ስለሆነ በዚህም ርጫን የተመለከተ በመምረጥ የሚሆን ባለመምረጥም እኮ እሱም ያው ነው። በመሳተፍ በእውነት ራስን መግለጽ ወይም ደግሞ ሁኔታውን ከታተል ይቻላል። በእርግጥ አስቸጋሪ ሁኔታዎች እንዳሉ እናውቃለን። ነገር ግን በዚህ ሁሉ መሀል ያው ምርጫው ይደረጋል። ነገር ግን እንግዲህ የብዙ ዝምታና ግምትም ትንሽ በጣም ቀድሟል። ምርጫውንም ውጤቱን ያወቁትም እንዳሉ የሚናገሩ ብዙዎች ናቸው። እኔ ከሱ ሁሉ ልቅ የሚያሳስበኝ ጥሩ ምርጫው ይኖራል፣ ይመረጣል። ነገር ግን በዚህ ይሄ ምርጫ በእውነት ኢትዮጵያን ይወክለናል የሚለው ነው። ለምን በዚህ ምርጫ ብዛት የማይሳተፉ ህዝቦች፣ የማይወከሉ ህዝቦችም ስላሉ ነው። አሁን ቅድም እንዳልነው በዚህ በተነሳው ጦርነት ምክንያት አሁን ኦሮሚያ ቢሆን በአማራ ቢሆን ብዙ ሰዎች ብዙ አካባቢዎች በዚህ በምርጫ ውስጥ የተካተቱ አይደሉም። እንዳውም እኔ በስምም አንዳንድ ቦታዎችን ለመፈለግ ሞክር ያለው ያገኘሁት ነገር የለም። እንዲሁም ደግሞ የትግራይ ህዝብ አለ፣ የአዲስ አበባ ህዝብ አለ። እና እነዚህ ስም እንዴት ነው የሚወከሉት ኢትዮጵያ ውስጥ ነው ወይስ እንደው አለው ፎረሙ ቢሞላም ባይሞላም ይቀጥላል የሚል ነገር ነው ወይ ነው ነገሩ። ምርጫ እንዳለመታደሉ ነው እንጂ ይሄ ምርጫ እዚህም እኛም በያለንበት ለውጭ ባለው ማህበረሰብ ዘንድ እንዲሁ መምረጥ የሚችል ኢትዮጵያዊ ቁጥር ቀላል አይደለም እና ብዙ ሁኔታዎች መመቻቸት ነበረባቸው። ከብዙ ሀገር ልምዶች እንደምናየው በየውጩ ምርጫው እንትን ይላል ይመቻቻል እና በውጭም ያሉት አውሮፓም አሜሪካም አፍሪካም ያሉት መርጠው ያው ድምጻቸውን ያስተላልፉ ነበር። እንግዲህ እንደ አለመታደል ሆኖ እኛ ጋ ይሄ ነገር እስካሁን እንዳለ የሚገልጽ ምንም ፍንጭ አላየሁም። ማለት በውጭ ላለው ማህበረሰብ የተዘጋጀ ምርጫ ጣቢያ፣ የታደለ ካርድ፣ የተደረገ ምዝገባ እና ደግሞ እጩዎቹንም የማሳወቅ ወይም ደግሞ ተወዳዳሪዎቹ ራሳቸውን የማስተዋወቅ ነገር ብዙ አላጋጠመኝም። ለማንኛውም ብዙ ቀን አይደለም፣ ግንቦት 24 ቅርብ ስለሆነ የሚሆነውን አብረን እናያለን። እኔ በኩል መልካም ቆይታ፣ ትንሽ ጊዜ ያለን እንዲሆን ባህላዊ ሙዚቃ ልጋብዛችሁ።

0: ሃሎ
1: ይቅርታ ጠናስጥልን
0: ጠናስጥልን ያው ደውዬ ነበር ቀደምም አላየኸው ማለት ነው
1: አሁን ጥሩ አሁን አየ ነው ደሞ ወንድም ተስፋፍ ሲመጣ አይቶ እንትኑ ሆልድ ተደርጎ ነበር
0: እንግዲህ ይሁን በቃ እንዲው አለን እየሰማናችሁ ነው እየሰማን ነው አትፍጠን እየሰማን ነው እና ስለ ኢንፎርሜሽኑም ስለ ባቡሩም ስለምንም ሰምተናል እግዚአብሔር ይስጥልን እናመሰግናለን እንግዲህ ወንድም ተስፋይ ሁለት ተስፋይ ናቸው ባይኖርም ተስፋይም እኛ እንትን ይበል እንኳን ለአባቶች ቀን አደረሳችሁ ሶስት ቀንም ቢሆነው ሁላችሁንም እንኳን ለአባቶች ቀን አደረሳችሁ
1: አሜን አሜን
0: ለማለት ነው ሌላው እንግዲህ ያው ብዙ ጊዜ ብላችሁታል የሚያግዛችሁን ብዙ ጠይቃችኋል ግን እኔ እንደሚመስለኝ ስትናገሩ ማስተዋቂያውን በደንብ ምን ምን እንደሚሆን እዚህ መጥቶ መነስራት እንዳለ በሄ እንደዚህ መተጋገዝ ያው ትላላችሁ ግን ይመስለኛል ሁሉም ይመጣል አንድ ቀን ያያሉ ይተመልሶ ይሄዳልና በነፃ እንደምታገለግሉ እንደምትሰሩ ጊዜያችሁን ሰጣችሁ እንደምታደርጉ መስዋዕትነት እየከፈላችሁ እንደሆነ ይሄን ሁሉ እንደ ማስተዋቂያ አርጋችሁ አርጉ ለምንድነው አይቶ ቦታውን ምን ብለው መጥቶ አይቶ እንደገና ደግሞ ሌላ ሰበብ ነው የሚያበዙትና ሲቆም ምን ያህል ቅር እንደሚያሰኝ ሁሉ ያላችሁ ደግሞ አግዙ ስትሉ መስማታችን ላይቀር ማስተዋቂያ ማስነገራችን ላይቀር ለምንድነው የሽቱት ጋር ሰው የሚችለው ይሄ ምንም ለምድ ምናምን አይደል ትንሽ ያስፈልጋል ግን ቢሆንም አብራችሁ ከእናንተ ጋር ካንተም ከተስፋይም ጋር ለማገዝ ነው አይደለም እና ለምን እናንተ እንዴ እንደምንሰማው ብዙ ሰው ይሰማል አሁን ግን ለምን እንደ ሁሉ ጊዜና ግን ቀድማችሁ ምንም እንደማታገኙ ይሄ እኮ በፍላጎትና ለማገዝ ነው ስለዚህ
1: እሺ
0: ይሄንን አስነገሩ እና በርቱ በርቱ ተስፍሽም አንተንም እንግዲህ በርቱ ከትንካላችሁ ድረስ ያትታገላላችሁ እስከ በቃ እስከሚቆም እኔ ብያለሁ አይ እንትና አይልም ሰው የውቀይተኛን ቢቀሰቅሱት አይሰማም ነው ስለዚህ ያ ሁሌም እያልኩኝ ነው ግን ወነቴ ነው ደውሎ እንኳን ማበረታታት ትልቅ ነገር ነው በፊት ይደውሉ አልነበር ብዙዎችም ይደውሉ ነበሩ
1: እሺ ማለት እናመሰግናለን
0: ሰዓታችሁም ደርሷል በርቱ ግን እናንተ
1: እናመሰግናለን እንዳልሽው እናንተ አድፍጣችሁን ብትሰሙ እኛ ግን ደግሞ ምን ያህል እንደምታዩ ወይን እንደሚሰማ ደግሞ ይታየናል
0: ሰዓት አለቀ
1: እኛ ቁጥር
0: በቃ መልካም ቀን
1: እናመሰግናለሁ ስራ ሬዲዮ ከዚህ ቀጥሎ ይቀርባል አዘጋጅ ወንድም ተስፋዬ ተክሌ አብሮኛል የኛም ኢትዮጵያ የዚህ የባሌ ሬዲዮ ተባባሪ አዘጋጃችን ነው በምንቀርበት ጊዜ ሁሉ ለምሳሌ ሳምንትም እና ከዛም በፊት እንዲሁ የምትሰማቸውን ሙዚቃዎች ቆንጆ ቆንጆ ሙዚቃዎች እየመራረጠ የሚያዝናናችሁ ወንድም ተስፋዬ ተክሌ ነው እሱ ተዘጋጅቷል በእኔ በኩል መልካም ጊዜ ደህና ዋሉ
0: እኛም እናመሰግናለን ቻው

ካብ ነፃ ራዲዮ ስቱትጋርድ ዝፍኖ ራዲዮ ኤርትራ እዩ። ራዲዮ ኤርትራ ኩሉ ግዜ ቀዳም ቀዳም ካብ ሰዓት 11 ክሳብ ሰዓት 12 ብ99.2 ሜጋሄርስ ካብ ንዝጥቀሙ ከዓ ብ102 ብቋንቋ ትግርኛ ይፍኖ። ብኢንተርነት ዝጥቀሙ ከዓ www.freisradio.stuttgart.de ክትከታተሉ ይካል።

ቤቲ ናብ ደቆም ክበጽሑ መጽዮም ግደፉና ኣብዚ ምማት ሕሸና ዝብሉ ኣይምለስን ዝብል ሽማግለኮ እዩ ቀደም ኤርትራዊ ዋ ወደይ ሓወይ ንዓድ ኣምፃእ ሎም ዳ ኣብ እርጋኒዶ መቓብረይ ከርሕቀ ሬሳይ ከርሕቀ እዩ ዝብል ሕጂ ግን ከምኡ ይኮነን ስለምንታይ እዚ ማሕበራዊ ፍትሒ ዝበሃል ስለዘየለ ወሊዶም ዝኽቲሞም ዘለዉ ኣላይ ስኢኖም ጠዋር ስኢኖም ዘለዉ ስድራ ቤት ደቆም ኣብ ደገ ኮይኖም ዝሰደድሎም ገንዘብ ሰዓ እንተለኣይኹ ኣስቤዛ ገይሩ ዘምፅኣሎም ከይዱ ዘድሊ ነገር ዘምፅኣሎም ሰኣኑ ምስ ገንዘቦም ዝሞትን ዝሳቀዩን ዘለዉ ኮ ኣበይ እዩ ዘሎ እቲ ማሕበራዊ ፍትሒ እቲ ማሕበራዊ ኣገልግሎት ህዝባዊ ኣገልግሎት ኣበይ እዩ ዘሎ ካብ ኣስመራ ንባፅዕ ካብ ኣስመራ ንኸረን ካብ ኣስመራ ንመደፈራ ክትከይድኮ ብድሮ መስርዕ ተሰሪዒ ዝሓድር ህዝቢ ካብ ዝኾነ ከተማታት ኤርትራ ካብ ናብ ንክኸይድ ነዚ ከምዚ ኢሉ ክዛረብ ካብኡ ሓሊፉ ከዓ ኣብ ፃዕሪ ኣለና ኣብ ቃል ዘለና 35 ዓመት ኣብ ፃዕሪ ኣለና ትዘሕዝን እቲ ዘይሓፍሩ ምዃኑ መራሒኦም ኩሉ ብኩሉ ነገር ከሲርና እንዳበሉ በዓል ቢንያም ከዓ ኣብ መጋባእታት ናይ ዓለም ኣብ መጋባእታት ናይ ኣህጉራት ከይዶም እዚ ኢሎም ይምድሩ ግን መራሒኹም ከምዚ እንዳበለት ከመይ ገርኩም ትብሉ ዝብል የለን መቸም ግን ኣብቲ ዕላላት ዝብሎም ኣይሰኣንኾኑ ግን እዚ ምባል ግን ንዕቀት ናይ ህዝቢ ኤርትራ ምዃኑ ክርዳእ ኣለዎ ልኡኽ ኤርትራ ብተወሳኺ ምርግጋፅ ውሑት ቀረብ ማይን ድሕነቱ ዝተሓለወ ስርዓተ ፅሬትን ብዝብል ኣርእስቲ ብ12 ግንቦት ኣብ ዝተካየደ ዘተ ንተመክሮ ኤርትራ ዘንፀባርቕ መግለፂ ኣቕሪቡ እንታይ ተመክሮ እዮም ክቕርቡ ነኒ ዝመፁ ኣጋይሽ መዳናገር ዝኾን እዘን ዲጋታት ዝተሰርሓ ዲጋታት ኣለዋ ንዐ ነሪእወን ተን ዲጋታት እአን ግን ሰብ ኣይሰተየለን ከብቲ ኣይሰተየለን ኣይጥቀመለን ህዝቢ ይጥቀመለን ኣብ ኣስመራ ኣትዮም እኮ ሻወር ነብሶም ከይተሓፀቡን ፅሩይ ማይ ከይወፁን ዝበፅሑ ምዃኖም ግን ርድኢት ህዝቢ ነዚታት ድዮም ክብሉ ብዝኾነ እቲ ብቪድዮ ዝተሰነየ መግለፂ ኤርትራ ናብ ብናታ ተበግሶን ዓቕምን ተሳትፎ መላእ ህዝባን ቀረብ ማይ ንምውሓስ ንዘካየደቶ ምህናፅ ድጋታት ምፍዋስ ማይ ኩዖታት ምግራብ ምውዳድ ስርዓተ ማይን ካልእን ዘርኢ ነይሩ እዚ እምበኣር እዩ እተን ዝበልኮ ንሳተን እየን ድጋታት ዘለዋን ምግራብ ኦም ኣይትቁረፁ ተባሂሉ ገለገለ ዝበቆሎ ኣግራባት ሰስኢል ከዓ ብስእሊ ጌርካ ኣቕሪብካ ንህዝብና እዚ ክኸውንና ንፅዕር ዘለና እዚ ንክኸውንና 35 ዓመት ስለዚ እዚ እዩቲ ዝነበረ ብዝኾነ ግን ናይ ንዕቀትን ካብ ምዃኑ ሓሊፉ ካልእ መግለፂ የብሉን እሞ ክቡራት ኤርትራውያን ይኣክል ክበሃል ክኽእል ኣለዎ ጉጅለ ግደፍ እንዳ ጠፋእኻ ኣይንጭብጨብን እዩ እንዳ ጠፋእኻ ኣይስዕሳዕን እዩ ይኣክል በል ኩልኻ ኤርትራዊ 35 መዓልትና ፅነት እዚ ፅንዓትና ወሕስና ዝበሃል ፅንዓትና ዋሕስና እወ ፅንዓትና ግን ክጠፍኣሉ የብላን ብጭርሖ ኣይኮነን ዝንበር እሞ ሕጂ እውን ጓይላን ዳንኬራን ዝዳሎ ዘሎ ኣብ ገገዛኻ ኮፍ ኢልካ በብግሩፖ ኮይንካ እውን ከተብዕሎ ክትሕጎሰሉ ትኽእል ኢኻ መዓልቲ ናፅነት 24 ካብኡ ሓሊፉ ከዓ ሕድሪ ስዋኣትን ሽልማት ሃገርና ስንኩላንን ክዕንገሉ ኣለዎም ተባሂሉ ተበጉሶታት ናይ ምውሳድ ክግበር ዘለዎ እዩ ንጉኢድ ኣብ ኢድ ጉጅለ ህግደፍ ዝውሃብ ግን ክኸውን የብሉን

ኩራት ሰማዕቲ ካብዚ ቀፂለ መቸም ኣብዝ ሓለፈ ሰሙን ተዛሪብን እዋናዊ ኣዘራብን ንኩሉ ህዝቢ ኤርትራ ኣሰንቢዱን ዘሎ ኩነታትና ካብ ዝኸፍአ ናብ ዝሓሰመ ይኸይድ ኣሎ። እዚ ከዓ ጉጅለ ህግደፍ ደይ መደይ ኢሉ ኣብ ከምዚ ንክንወድቕ ዝገበሮ ማለት እዩ። ንሱ ከዓ ኣብ ምቅታል ነንሕድሕድካ ዘተኩረን ናብኡ ከዓ ዝያዳ ሕጂ ክተት ኣብ ምባል ዝኸይድ ዘሎ ኩነታት ጠንቁን ሳዕቤኑን ከመይ

0: ዝኸዳን ከዓ ኣሎ እሞ እስኪ ንከታተል እሞ ሓቢርና ንስማዕ ዝበሃሉ እውን ኩሉ እዩ
1: ሲገብረኒ ነይሩ ማለት እዩ ኣብ ካልእ ዲፓርትመንት ነረ ምስ ረኣየ ንመፅ ኣብቲ ኣብ በሪኽ ቦታ ይገዝኡ በሪኽ ፈላሶ ከምዚ ጎቦ ዓይነት ኣብይ ኣገዝኡ ኩሉ እዩ ዝርኢ ኣብ ታሕቲ ኣነ ኣብቲ እንዳስነዳ እየ ተመዲበ ነረ መጀመርያ ግን ብጣዕሚ ለስትፉል ስለዝኾነ ኣብ ልዕሊ ጓል ኣንስተይቲ ምስ ረኣየኒ እዚኣ ጓል ሰክረታሪ ተድልየን ናብ ኮምፒተር ሳይንስ ፍልጠት ዘሎ ናባ ይብልዋ ኢሉ ሽዑ ምስ መፃኹ ድሕሪ ወርሒ ድሕሪ ክልተ ሰሙዮን ገለመለ ማለት እዩ ሕጂቶም ምሳይ ዝነበሩ ምስኦም መሳርሕቶም ገለ ፈሊጦም ኣብኡ ከለዉ ኣደናግዮም ኣዛ ጉዳይ ግን እሱ ኢንፎርስ ገይሩ በቃ ትሰድዋ ኣለኩም ኣነ የድልየንሎ ስራሓት ገለመለ ገለ ኢሉ ረቢሽዎም ኦይ ሄለን ትሮይ ኪድ እንታይ ብሰንኪ ክዶ ኣብ ሓደጋ ክንኣቶ ኮይና ክእትወና ክእል ቤት ማእሰርቲ ከምዛ ሄለን ትሮይ ዓዲ ምልእ ዝደምሰሰት ብኣኺ ክትምእሰር ኣይኮና ገሌሎምኒ ሰሊኡ ከይደ ማለት እዩ
0: እምበኣር ክቡራት ሰማዕቲ እዚ መጨም ብዙሕ ሰብ ዝሰምዖ ሁሉ ንድዩ ግን ሰሚዕኻ ስቁ ዘይኮነስ ክንዛረበሉ እውን ስለ ዘለና በብ ዓቕሙ ከም ሰብ ጥራሕ ዘይኮነ ከዓ ከምቲ ብቐዳማይ ዝሓበርኮ ጠቐስኮውን ማሕበረኩማት መራሕቲ ሃይማኖታት ዓብ ስራሕን ዓብ ዕማምን ኣለኩም ናቶም እዩ ከዓ እቲ ዝያዳ ስራሕ እሞ እዛ ሰብ እዚኣ ከምቶም ኩለን ኣሕዋታ ኤርትራውያን ናብ ሃገራዊ ኣገልግሎት ምስከዳ ዘጋጥመን እዩ እዚኣ ኣይተዓመፀትን ግን ፀቕጥን ገይሩላ በዚ ዝተባሳጨወት ከዓ እቲ ዘጋጠማ ትዛረባ ኣላ ንቐፅል እሞ ድሓን እቲ ድሕሪኡ ዝመፅእ ዘሎ ከዓ እሳ ናበይ ደረጃ በፂሓም ዘላ
1: ምስኡ ሰርሕ በቃ ሴክሽሊ ሃራስ ዝገበረኒ ግን ኣይድናት ኣላው ኤኒቲንግ ኣብቲ ነፍሰይ ማ በር ካብ ኤርትራ ካብ ዓደይ ክወፅእ ድሌታ ኣይነበረንን ፍፂሙ ድሌታ ኣይነበረንን ካብ ዓደይ ክወፅእ እዚ ሰብኣይ እዚ ኣሸጊርኒ ማለት እዩ እህትን ክፈካ ኣነስ ሰብኣይ መንእሰይ ከማይ ከማን ስዒማ ስዒምኒ ይፈልጥን እዩ ዓርኪ ከማን ቦይፍሬንድ ኣይነበረንን ሽዑ ግዜ
0: እወ እዚ ከምዚ ጠቕሶ ዘለኹም ኩለን እንን ብዙሓት እንን ኣብዚ ብዙሕ ግዜ ኣወዳት መፂኦም ኣብ ሃገራዊ ኣገልግሎት ዝነበሩ ኣብዚ ናይ ሬድዮ ኤርትራ ሰሚዕኹም ኣለኹም ዋላ ደቂ ኣንስትዮ ከይተረፈ ዘጋጠመነ ዝሓለፉ ህወትን ማለት እንድዩ እዚኣ ኩሉ መንእሰይ ከዓ ብዘይ ድልየቱ እምበር ብድልየቱ ንስደት ዝመፀ የለን 99 ካብ 100 ዝበሎ ዝበሎ ዘሎ ኩነታት ከምኡ ስለዝኮነ ከዓ ብሰሃራ ክስደዳም ትግዲ እዛ ሰብ እዚኣ እውን ከምኡታት እያ ኣብ ገዛ ብሕንቁቁን ብስነስርዓትን ዝዓቤት ከምቶም ኩሎም ስድራ ቤታት ናይ ኤርትራውያን ድኻ ይኹን ሃብታም ንደቁ በጋባብ ገይሩ ዝሕዝ ብፅቡቅ ገይሩ ዝሕዝ ሰብኣውነትን እቲ ኣተዓባብያና ህፃናትን ኮይኑ ግን ኣብ ሳዋ ምስከዱ በዓል ኮረኔል እዝራ ሕጂ ዘርዚሮም ይገልፅዎ ማለት እዩ እቲ ዘካይድዎ ዘሎ ታብ ፅሑፋት ወፅ ዘሎ ካልኦት እውን ኣሉ ንሱ ጥራሕ ዘይኮነ ካልኦት ኩሎም ሓደ ካብ ሓደ ዝሓይሸለን ሽሙ ጥራሕ ንዑ ስለጠቀስኩ ማለት እዩ ስለዚ ብሰንኩ ናብ ስደት ኣምሪሓ ቅድሚ ስደት ምምራሓ ግን ምስ መን ተራኪባ እንታይ ከተባሂሉ ከ ንስማዕ እዮ
1: ተሓልየ ተኮስኪሰ ከይደ ንሳዋ ማለት እዩ ሓንቲ ዝኾነ ይኹን ነገር ሲ ሴክሽሊ ኢንተራክት ዝገበርኩ ወዲ ኣይነበረን እዚ ሰብኣይ ዝዓበ ሰብኣይ ከምዚ ገይሩ ቶም ዘክብለኒ ከሰክፈኒ ገለመለ ኣንኮምፍትብል ኣተሓሓዛ ኣንኮምፍትብል ኣጠማምታ ኩሉ ዲስኮምፈርት ፈጢሩለይ ፍረስትሬትድ ኮይነ ኣስመራ ምስኮድኩ ብዕረፍቲ ፈርስት ቲንግ ዝገበርኳ ነቦይ ክነግሮ ኣይደለኹ ምክንያቱ ነቦይ ኣብ ደም ክእትዎ ኣይደለኹ ፈልጦ የ ኣቦይ እንታይ ዓይነት ምኳኑ ብኣና ዝመፆ ነኮይ ነጊር እዮም ኣኮይካ ኦኬ ከምዚ ተክላይ ወዲ ሃብ ስሉስ ኣሎ ኤርፎርስ ከይደ ከይድና ክንዛረበ ኢና እሱ ገለፍታሕ ክንፃልኪ ይብለኒ ማለት እዩ ንኸይድ ምስከድና ትግራይ ወዳሃብ ስሉስ ኩሉ ነጊር እዮ ንባዕሉ እውን መፅ ነሩ ሰዋ ንሓንሳ ክመፅእ ከሎ ገለስ የርእየኒ ነሩ ብቲ ኦፊስ እዚ ደኣሞ ወይልኒ ሰሚዑ እዚ ዝጉዳይ እዚ ኣይጋጠመክን ኣይብልን እየ ኣጋጢምክ እውን ኣይብልን እየ ግን ሞስት ላይክሊ ቅድሚ ሕጂ እውን ኣብ ማይ ነፍሒ ከምኡታት ሰሚዕናሉ ነርና ቀይርናዮ ቦታ የቋርፆ ኢልና ተወድፅሎ ኣለዎ ማለት እዩ
0: እምበኣር ክቡራት ሰማዕቲ እዚ እዩ ናብ ተክላይ ሃብተ ስላሴ ከይዳ ማለት እዩ ናብ ተክላይ ሃብተ ስላሴ ክትከይድ ዝኽኣለት ዕድል ሰባት ስለ ዝረኸበት እያ ኮይኑ ግን ተክላይ ሃብተ ስላሴ ክጥዑድ እዩ ንዝብል ሕቶ እሱውን ካብኡ ዝሓይሻ ኣይኮነን ብዛዕባ እውን ብዙሕ ዝበሃል ኣሎ እንድዩ ናይ ኩሎም እዮም ሕጂ ሓደን ሓደን ዘይኮነ ኣስማቶም ኣብዚ ስለተጠቕሰ ጥራሕ እዩ ብዝኾነ ኮይኑ ግን እዚ ሰብ እዚ ኣጋጢምኩ ክኸውን ይኽእል እዩ ኣይጋጠምክን ክብል ይኽእል እየ ከም ዘጋጥምን ከም ዝግበርን ኣፀቢቑ ስለ ዝፈልጥ እዩ እምበር ከመጋባብ እንድሕር ኮይኑ ከምቲ ማሕበራዊ ፍትሒ ኣብዚ ዝጥቀስ ዝነበረ ማሕበራዊ ፍትሒ ዝኸበራ ሃገረትን ሰብኣዊ መሰላት ዝሕለወላ ናይ ዜጋታት ዝሓለወላ ዝበሃል ሃገርን كمزي ختبل كلا بقت تصوعي طرح يخزر ربونيرو زغبؤ مقطعاتي دي زغبؤ نغرات كغبر نيرو جن السون ابتا اكل سلازلو اتمسرحنا تومكم سلازخونه كغبر تدليخاون حدا خاب حدا امنات ايساس سلازخونو ايساس كان زغداي سلازدليو زخونه نغر كبراي كالني سلازي اذا سلازخونه نزاسه بزيء مفتحونه تقبل تفتح تقبل تخوينه كابساوا وزيء من هالبات أبلاه ود هابسولس أتي أتخون أتزقل زلو كوزيء عن ندقة خم تخيد كينا مالتيو سلزي إزي إتي زلو خنطات نزيء متن كاف متحات راحينيرو تغطت راحينيرو كالو أوت جن تعميسن كل عتوليدن عين هران زولون أنت نقدر كتليخ تباهيلن أتي حبرة السمنة ونتسأل سلز خانين رؤوس زي كبل سلز خانون تواحد أن تسألي لنا نفس قتل زجبراون بزحات يعني إذا خلوا تفلت أسمارا بتي حكم تفلتوا أبي أتابع تي حكم تملوا سواء بزحات تفلتيهم مخنياتو بخام أوزة قات أمن دك إنشتيو أف أور ما قدي لمنا خمسة لوان إذا خونا تاز خمسة لون مالتي إذا سيب زي عم تاي تقتل الله جن نسمع يا رحمن تقتل
1: هجي كاب سوا خنات أكيرامو خمس أكيرامو مسايب زخزر حيل تايم سلك زيد انا سي كاتساو انس انت غبو مقطعتي غبو ريسبونسبيليتي اكاونتبل كغبرو از صبه زله هنياتو كما يوالد كما يكساي سايكسو كريستين
0: حقا زين باري سي تحط نبره دحان اسكي قصيلات ولمو حجي بسنكزي عمنتاي بطيحه انت تزاريبا نسمع ايا
1: زيهم حمام نحبرة السبع نزيئتهم مفواس بقلل مشالو you know what I mean أهلا you have full control of نتمقبي كلمله كمي يركن مشالو فيزيكي زي تخلع عند حقوين كن بخبرهم من ديمز قزو بخبرهم كمي يركن
0: مبار ازيئتهم بزالة ازيئتهم ازي حيث تنكي ممسي زبالوتو افك خفت زغدركو ازي اب كندا زغات امي دقو زقتلي دقي قتيلو نسبيت خو قطر حيكونن دقو قتل كله السب زي امتاي خاطو دقو قتل خانا بوليس باتيو ازي قبر زي قنع ديو نو غوغي من كان دغفو ولا حدا سبوتكم احوات انا استحواتا نحواتا خو انت خغبر ام دي اتتابع بعدلا تحقوس لتخون نو اي تحقوس لي امني اطاب نوبس زبصحو زسب كون كله نو ايزبل مالتي ادي اون ابا ازحرق عند حركوينو نوتينو ابا وانا انا واغا خفللنا اي تبلو دلا ادي اون كوبخ غبر اتتبل تا كون بلت نو تبي اخدبل لذلك كلهم دق تبعتي حاده دينا نو طنقن طنقن كن اتغجليو تنكن تنكن اتقو جلي مخنياتو محبراو فتحن حبرتا سبقاوي عنوة زقابر زولة اتقو جلي بعال ودهاب سلوسوكو مرحتي يومي ناي منقستي لعلو سبا سلطانيو ودهاب سلوسوكو ناي اير فورس عزازي ناي ساوا عزازي سبيو ابتا انا زم حاضرو اللو خمزق قبر يبولون خمزق سمعي يبولون يخبل نيروو ابتا زلاتو بوتاخ تنبر مبر نعم محاش بوتاخ ايراكيك ونزب زي هوسبيتال يكون الليفر تبلو نحنا سلو زين خلاص هابكم زيلكا تقبرو سبزي سلو سبزي اجن عم تايت اطلو اجن حجي وقع حد ناي دك انسيون دك تبعتيون كابزي قتيلا تبلو زرباونا اللو دحان عبدك عم تايت دابتيحا زلا كسبعوا كبرات سبعة تيتي سبعة سبعة اللو زي سبعة حاسب كلون ديو تبلو خان قتلو
1: نحنا نكست ستيشن كيدنا تي ام فيمينست نكست ستيشن كيدنا We discuss any government now for our rights. We're gonna rise contesting our malady. حجم شالو بقر مالنا. The hara is going to be scary malady. نياتو أنا قال وريد الله أكمل زي عالم أكمل زي عين society. كاريتو قال كله دايدا لني. نياتو أنا أرز أبزي عالم زي أنا. نعيز قتلنا وردي. I ولدني. تاجد شنو ولد؟ كم زناي بعال جابان ناي بعال نورث كوريا. كلن تطوي لن زلوا مولادا قريزا التي قدرها أوحيد زلوا We are going to the next stage
0: مبارك كبرات سمعتي بتروحوا وحي زرنا وحي النابل ناسي أي تولد أنا خامن تمتاي تولد نزاق ولي ولي ديازو اللهو كابز حبرة السبز كابين حبرة السبز كيدمو እዚ ግን እዛ ሰብ እዚኣ ኣብ ዓብ ገበንያት ከይደለ ዓብ ገጋን ድዩ ሰባት ቀቶሊልካ ጎስኳስ ምግባር ንርሱ ክራይም ገበን እዩ እሱ ጥራሕ እዚ ግን መፍትሒ ይኮነን እሱ ከምኡ ስለ ዝበለት ደቂ ተባዕትዮ ከዓ በንፃሩ ዝለዓሉ ኣለዉ ሕጂ መን ተረሲዑ ጉጅለ ህግደፍ እቲ ኣፅናትናን እቲ ኣብራሲናን ሕብረተሰብ ኤርትራ ኣብ ምንታይ ንወድቕ ኣለና እዚ ቋንቋ እዚ ብቋንቋታት ናይዚ ዘለናይ ብቋንቋ ጀርመንዲ ፈረንሳ እንግሊሽ እንድሕ ተተርጊሙ ኤርትራውያን ኣንስቶምን ደቆምን ዝቐትሉ ሕብረተሰብ ባእስን ዕግርግርን ኮይኖም ዘለዉ እዞም ሕብረተሰብ እዚኦም ብትራውማ ዝሓሞም እዮም ካብ ሕብረተሰብና ክርሕቁ ኣለዎም ክንጥንቀቕ ኣለና ብምባል እውን ካብቲ ሕብረተሰብ እውን ንንፅልና ካብ ሕብረተሰብና ምፅናትን ትዝዓበየን ዝኸፈን እቲ ሕብረተሰብና ፅነ ዘለና ምስ ሕብረተሰብ እውን ክንነበር ኣይንኽእል ኢና ማለት እዩ እሞ ነዚ እንታይ ክግበር ዘለዎ ተዋይኻ ጠጠው ክብል ክኽእል ኣለዎ ዓቕምታት ዘለዎ ዝጀመሩ ሰባት ርኢ ኣለኹ ቀሸ ዮሃንስ ኣብ ዓዲ እንግሊዝ ኣስተምሮታት ክብ ከምኡ እውን ዓቕምታት ዘለዎም ክዛረቡ ጀምሮም ዘለዎ ኣብ ከባቢና እውን ስቱትጋርድን ከባቢኡን ብጀርመን ደረጃ እውን ድሕር ኮይኑ ነዚ እውን ስኡኢልካ ክሕለፍ ዘለዎ ኣይኮነን እዚ ጉጅለ እዚ ብመሰረቱ ክጠፍእን ክለግስን ዘለዎ ኮይኑ ምክንያቱ እሱዩ ትጠንቂ እዚ ሳዕብን እዩ ነዚ ሳዕብን እዚ ከዓ ምእላዩ የድሊ ኣሎ ናይ እምሮ ፀገም ዘለዎ ናይ እምሮ ሽግር ዘለዎ ምፍዋሱ ነዚኣተን ከዓ ኣብ ዓዲ ሕግን ኣብ ዓዲ ስርዓትን እዩ ዘሎ ኣብ ዓዲ ሕግን ኣብ ዓዲ ስርዓትን ኮይንካ ብሕጊ ኣገባብ ደቂ ኣንስትዮ እውን ዝብድል ኣለዋ እየን እሶም ጥራሕ ኣይኮኑ ናብ ከብ ዘምፅእ ምክንያቱ ብገንዘብን ክንደይ ገንዘብ ከፊሉ ኣምፅኡ ገለገለ ዘይደቁ ኮይነን ፀንሓት ሰምዕ ኮልካ ብጣዕሚ እዩ ዘይውላዶም ሒዘናሎም ወፃ ውላድ እዩ ዝሉ ብዝዕበ እዩ ገንዘብ ኣሸሓት ገንዘብ ከፊልካ እንደገና እሶም ኣብ ፍራንክፎርት እና ፅበይ ሳተን ኣብ ሙኒክ ድዩ ዋላ ናይ ዓዲ እንግሊዝ ዝኸዳ ኣለዋ ብዙሕ ነገር ዘጋጥም እውን ኣሎ እዚ ንምንታይ እዩ ዝፈጥሮ ዘሎ እዚ እቲ ሕብረተሰብ ስለዝተባላሸዎ ጥራሕ ከምኡ ይነበረን እዚ ከይከውን ግን ቃልስን መፍትሕን ክግበረሉ ክኽእል ኣለዎ ይብል ካብዚ ቀፂለ እዚ ኣዕላውን ኣብራስን ጉጅለ ህግደፍ ሕጊ ኣለና ብሕጊ ኣለና ኢና ይብል እዮም ዝብሉ ማለት እዩ ኣብቲ ሕጊ ኣብዚ ናይ ቻርተር ሃገራዊ ቻርተር ኤርትራ ናይ ህግደፍ ማለት ዝወፀ እንታይ ይብል ከም ብባ የሞ ብቑዕ ወካሊ ተሓታትነት ዘለዎ በቢ ግዜኡ ዝቕየር መሪሕነት ይብል ናይ መሪሕነት ሕቶ ወሳኒ ብምዃኑ ኣብ ኣመራርፃ መሪሕነት ኣብ ኩሉ ፅፍሕታት ብቕዓት ብኽእለት ብቕዓት ብተወፋይነት ብቕዓት ብስነ ምግባር ብዝሰፍሐ ትርጉሙ ማለት እዩ ከም ቀንዲ መምዘኒ ክውሰድ ኣለዎ እቲ መሪሕነት ብኣቃውማኡ ወካሊ ናይ ግንባርን ናይቲ ሕብረተሰብን ክኸውን እውን ኣገዳስን ክሕለፍ ዘይክእልን እዩ ክቡራ ሰማዕት ምትርጓም ዘለይኮነ ዝምትንታን ካማን ብዙሕ ኒካ ትንትነሉ ዘለካ ሓላፍነት ብቃ ብከምኡ ድኦም ቆይሞም ኖ እቶም ብቕዓትን ዓቕምን ዘለዎም ከበየ ኣለው ኣብ ጎዳጉዲ ኣትዮም ኣለው ኣብ ጎዳጉዲ ጠፊኦም ኣለው በዓል ተኸላይ ሃብተ ስላሴ ኣባላት ማእከላይ ሽማግለ እዮም ላዕለዎት ኣዘቲ ናይ ስርዓት እዮም እዚኣቶም ሓላፍነቶም ዝረስዑ ነቲ ህዝቢ ከዓ ናይዚ መምርሒ እዚ ነዚ መምርሒ እዚ ረጊፆም ጥሒሶም ዝኸዱ ዘሎ ማለት እዩ ስለዚ ብመሰረቱ ከምኡ ሰሪሕ ይፈልጥ እዩ ግን እቲ ሕጊ ኣለና ብሕጊና ኢና ንሰርሕ ንዝብሉ ንምግላፅ ይክብል ዘለየ ማለት እዩ ሰብ ከዓ ዘይፈልጦ ናይ ህዝባዊ ግንባር ኣሰራርሓ ናይ ህዝባዊ ግንባር ሕጊ ከምኡ እዩ ግብል ብሕጊ ሰሪሖም ስለ ዝፈልጡ እዮም ኣብዚ ቅፅል ኣብ ነብሲ ወከፍ ፅፍሒ ዝርከብ መሪሕነት ካብ ኣባላት ናይቲ ዝመርሖ ግንባርን ካብ ህዝብን እንተተነፂሉ ቁኑዕ መሪሕነት ክብ ስለ ዘይክእል ናይ ህዝቢ ኩነታትን ሽግራትን ስምዒትን ሃንቀውታን ብቐረባ ክፈልጥ ንህዝቢ ቀጻሊ ሓበሬታን መግለፅን ክህብን ካብ ህዝቢ ዝቐርበሉ ርእቶታት ክሰምዕን ምስ ህዝቢ ቀጻሊ ምውሳን ክህልዎን ወሳኒ እየ እምበዕረ እዚኣ ተሓቲ ካብ ኣይኮነንዶ ናይ ብዛዕባ ህዝቢ ክሰምዑ ሲ ካብ ህዝቢ ቀሪቡሎም ከማን ናይ ዛጓል እዚኣ ምስክር እዩ በዛ ህልው ትዛርበ ኣሽሓት ከዓ ከምኡ ኣለው ኣሽሓት ከምኡ ኣለው እሞ ኸደኣ ደገፍቲ ጉጅለ ህግደፍ ደገፍቲ ጉጅለ ህግደፍ ነዚ ቁዋም ናይ ተግበር ኢልኩም ኳ ክዛረቡ ግባእ ግብ ብቻርተር ብመሪሕነት እዚ መሪሕነት እኩብ ሓላፍነት ብምዃኑ ብእኩብ ክግምገምን ክውስንን ክከታተልን ዘኽእሎ ትካላዊ ኣሰራርሓ ክህልዎ ግድን እዩ ኣብ ዝተፈላለየ ፅፍሕታት ስሩዕ ኣኼባታት ክህልዎን እዚ ኣኼባታት እዚ ብዕቱብ ክርአን ናይ ውሳኔን ገምጋምን መድረኽ ክውንን ኣገዳሲ እዩ። ከምኡ ምስ ዘይከውን ሓድነት መሪሕነት ምልሕላሕ ናይ እንታይ ገደሰኒ ስምዒት ምምዕባል ብእኩብ ክውሰድ ዝምረፅ ውሳኔ ብውልቂ ምውሳድን ካልእ ጉድለታትን ይስዕብ። እዚ ዝበሃል ዘሎ ውልቂ እሳያስኒ ኮይኑ ዘሎ እዚ ኮይኑ ዘሎ እዩ። ግን እዚ መምርሒ እዚ ረጊፆም እዮም ዝኸዱ ዘለዉ ንክገልፅ የደለ እዚ መምርሒታት እዚ እዚ ቻርተር ዝፀደቐ ከማን ጥቕዋምሲ ናይ 97 ይትረፍ ነዚ ረጊፆም እዮም ዝገብሩ ዝኸካይዱ ዘለዉ ተኣኪቦም ኣይፈልጡን በዚ መብርሒ ከይደማ ኣይፈልጡን ብመብርሒ ብሕጊ ኣብየ ጥራሕ ሕጊ ኣሎ ኢሎም ንዝዛረቡ ነዞም ደገፍቲ ጉጅለ ህግደፍ ናይ ብዛዕባ ቻርተር ናይ ጉጅለ ናይ ህግደፍን ብዛዕባ እቲ ሕግን ቋምን ሃገራዊ ቻርተር ናይ ህዝባዊ ግንባርን ዘይፈልጥ ኣባል ከዓ ብዙሕ ኣሎ ኤርትራዊ ዜጋ። ስለዚ ነዚ ንክባል እዩ። ካልእ ማዕረዚ ናይ ነፍሲ ወከፍ መራሒ ሓላፍነትን ደረት ስልጣንን ተፈሊጡ ውልቃዊ ሓላፍነት ክስከም ብዝፍፅሞ ኣሳልጦ ክምስገንን ምስ ሞሳ ክረክብን ብዝፈፅሞ ጉድለት ድማ ክንቅፍ ኣድላይ ምስዝኸውን ድማ ተሓታቲ ክኸውን የድሊ። እዚኣ ሓይታ ዛጓል ኣብዚ መደብ ድምታት ዝበለቶ ኣነ ተክላይ ሃይለስላሴ ካብቲ ቦታ ከውፃኒ ዘይኮነስ እዚ ሰብ እዚ ንዓይ ኣቦይ ዝኣክል ብዕድመ ጓልው መሰታይ ምሳይ ነራ ኢላ ማለት እዩ ብዕድመ እዚ ሰብዚ ንዓይ መሰለይ ክግህዝን ክዕምፀንን ፀቕጢ ዝገበረለይን ከይሰርሕ ከይክእልን ድኣ ፍታሕ ገብረለይ እምበር ናብ ቦትኡ ከምፅኣኒ ይኮነ ከምኡ ዕድል ዘይረኽባ ሰባት ከ ሰብ ዘይብለን ከ እንታይ ክኾና ኢላ እውን ትጠቅስ እያ ማለት እዩ። ስለዚ እዚ እዩ ጉጅለ ህግደፍ ናይ መርሕነት ተክላይ ሃብ ስላሴ ከም ዝበልክዎ እውን ኣዛዚ ናይ ሳዋ ላዕለዋይ ሓላፈ ላዕለዋይ ኣዛዊ ኣባል ማእከላይ ሽማግለ እዩ ኣባል ሃገራዊቲ ንመንግስቲ ዋላ የለውን እዮም ጉጅለ እኒሄ ብዝኾነ ኮይኑ ግን ንብመጠኑ ነዚ ክገብር ክፍትን ነይርዎ። ተሓታትነት ንህላወን ቀፃልነትን ምዕባልን ሓላፍነታዊ ኣመራርሓ ወሳኒ እዩ። ሓላፊ ባዕሉ ናይ ዝፍፅሞ ይኹን ኣብቲ ንሱ ዝመርሖ ክፍሊ ናይ ዝረአ ጉድለት ሓላፍነት ክስከም ኣለዎ እዚኣትወት ክስከም ኣለዎ ከከም ደረጃ ናይቲ ጉድለት ድማ ስጉምቲ ነቐፌታ ኣብ ቅድሚ ህዝቢ ይቕሬታ ምሕታት ካብ ስልጣን ምውራድ ክውሰድ ስለ ዘለዎ ነዚ መሰረት ዝኸውን ንፁር ሕጋጋት ክህሉ ግድን እዩ። ተሓታትነት ብግቡእ ክሰርሕ ግልፅነት ክህሉ ስለ ዘለዎ ፖሊሲታትን መደባትን ዝተፈፀሙን ዘይተፈፀሙን ኣሰራርሓትን ምኽንያቶምን ዝተራእየን ጉድለታት ባጀትን ኣጠቃቅምኡን ንኣባላት ናይቲ ግንባር ጥራይ ዘይኮነ ህዝቢ ግሉፅ ክኸውን ኣለዎ መራሕቲ ብስረሖም ኣካይደኦምን ስነ ምግባሮምን ኣብነት ክኾኑ ስለ ዝግባእ ፍጹማት ክኾኑ ከይተፀበየ ኣካብኦም ትፅቢት ዝግበረሉ ኣካይዳን ጠባያትን ዘብርህን መምዘኒ ዝኸውንን ሕጋጋት ኮድ ኦፍ ኮንደንት ክህሉ እውን ኣገዳሲ እዩ። መሪሕነት ግቡእን ሓላፍነትን እምበር ውርሻ ክኸውን ስለ ዘይብሉ ሓደ ሰብን ንመሪሕነት ዝምረፀሉ ግዜ ተርም ኦፍ ኦፊስ ብምቋም ክውሰን ኣለዉ። እምበኣር ክቡራት ሰማዕቲ እዚ እዩ ሓላፍነት ጉጅለ ህግደፍ ኣነ እቲ ሕጊ ከም ዘሎ እምበር ነዚ ረጊፆም እዮም ዝኩሉ ዝገብሩ ዘለዉ ተሓታትነትን ግልፅነትን ንህዝቢ ክክወን ኣለዉ እዚ ሎ ድዩ ብኤርትራ ኖ ኣሎ ጥራሕ ዘይኮነስ ተሰሚዑ እውን ኣይፈልጥን ከም ዘረባ ግን ንዛረቡ ኣብ ሬድዮ ከምዚ ሕጂ ዝበልናዮ ኣብ መጋባእታት ናይ ዓለም ቀሪቦም እውን ዝህብዎ ዘረባታት እዩ ማለት እዩ ነዚ ዝገልፁ መደረታት ኣብ ሕብራት ግን ዓለም ብግህሰት ሰብኣዊ መሰላት ተኸሲሶም እታ ዝዳሓረት ፀብፃባሪ ናይ ብኩሉ እንትነኡ ኤርትራ እታ ዝዳሓረት ካብ ዓለም ምስ ካብ ኣፍሪካ ጥራሕ ካብ ዓለም ዝዳሓረት ኮይኑ ዘላ ኤርትራ ብምምሕዳር ጉጅለ ብሓደ ውልቀ ሰብ እትመሓደር ሕግን ቅዋም ዘይብላ ነዚ ስለ ዝበሉ ከዓ ፀላእትና ሓሰውቲ የፀልሙ ናይ ዮም ዘሎ ኮኽፉና ዮም ደልዮም ኢሎም በዓል የማነ ቻርሊ እዚታት ክዛረቡ ይውዕሉ እሞ ኤርትራውያን ከ እንታይ ንበል ንሕና በዚ ዶ ንቐፅል ወይስ ንድሓን ክንድሕን ክንነብር እምበር كنت أفعي كونان حدرس وقتنا خنا خبر مبعد كون سو حدرس وقت مخبات راح زي كونس هلوات وين سنكولاتين سقيد اللو إزام هساونتي من إسهات توليدهم فقور بحرين فقور استعيد خوز اللو كان بعضي أتن زهباز اللو نزيعتهم دوك أخبلا بحقن بك وام بقابتن كخدو نخلو ودو قالو خونو كسو عن كحبرن كقلتن زلو إيو كاو سرفه نتفقتنا سؤال لا ينخيط نتفق نبرس نادلة بتقول جل ترى حذية كونس أبزرع وأب تتحات درج يا بتيحو أب هاي ما نتات آتيو بتكرسيانات أب كل تسلسل ستم قيلو تنام تزقرم جن تزقرم تيرتون بحفشو كرا خلا جن ببزحو جن أبتي أمان كريستنان بفلاك أبتناي أرثوذكس بقوله أتي تزارا بتقرين يا أخو خوين زلله أنت أوريدوه بلا أنت بلا عن زلله أنسي بنصر كمان كرة اللوات حافش عب كل أبخال يلا ما تقولن تبي أبتي حبرة سبنا إثرا بتقل اللوني تزبر زلخ أب حجر وتك أب حجر تزي بتقل اللو يزلخ أبتنا إن حتر كان عم بلعنا مكتة تاع زلخن إذا خاء زلخ مالتي أمه حجي أب سبيب كن أطيل خم كل زلخ أتي زيادة خوين سل زلخ بحافشوا إثرا حجرنا ناي كل حبرة إسلامون كريستيانون بحنساب ذنبر لا ذنبر حجون خنبر لا بحبر عجب نمل إذا علت إسران زمان زلوا سمن غويلان دانكيران أقول له هكذا فعلوا نازجن سبك حسول زلوا ككباب خامس راي أب ككباب خامس جبر دانكيران غويلان أقول له هكذا كا تقطع كبل خلاله حلنا أكبرو حلنا أكبرة ندابلكو زمدب أبز خطأ عليه صبوا قدام سنبت دحان وعلو تسفيت عليه